ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬውካ ወገኔ ናረንጓዴ አትልበስ

አልብሰኝ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውካ ወገኔን አረንጓዴ አትልበስ

አልብሰኝ ወገኔ በሹሜ ታዘዘ ወገኔን አፈራት አልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬ ውሃ ወገኔን አረንጓዴ አትልበስ

መልሰኝ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውጋ ወገኔን አረንጓዴ አትልበስ